0: ማሻአላህ ወራራ ደኩዲምስ ዴታ ፎሜላፋ ወሉገያ ሙሪ ሐሽጋን ከፊሩማላንገ ደን ኒዱምገ ኩሪንኪያ ዚክሩኪያገ ኒዳኒ
1: ቢስሚካ ላህ ባቡ ተዋህያ